0: ይህ DW ነው። DW ከመሃል አውሮፓ በየለቱ የሚያሰራጨውን ዝግጅት ማሰማት ይጀምራል።
1: ሰኔ 26 ቀን 2018 ዓ.ም ተመረጠ። ጤና ይስጥልኝ አድማጮቻችን፣ እንደምን አመሻችሁ። በዛሬው ስርጭታችን ነጋሽ መሐመድ የዓለም ዜና ያቀርብልናል። ሂሩት መለሰ ስርጭቱን እየመራው እስከ ፍጻሜው አብራችሁ ዘልቃለሁ። አብራችሁን ቆዩ። ስርጭታችን በሳተላይት በኢትዮሳት NSS 12 በ10985.0 ሜጋሄርዝ ሆሪዞንታል DW 08 ላይ ይገኛል። በፌስቡክ ዩቲዩብ እና በቴሌግራምም የቀጥታ ስርጭታችን ይደመጣል። በዛሬው ቆይታችን የዓለም ዜና፣ የዜና መጽሔት እንዲሁም ሳምንታዊው የወጣቶች ዓለም ዝግጅት ይቀርባሉ። በመጪው እሁድ የሚተላለፈውን ወይም ባጭሩ እናስተዋውቃለን። የዓለም ዜናን በሚከተለው የዜና መጽሔት እቅዱን አሳክቷል የተባለው የኢትዮጵያ የቡና ገቢ፣ በአሜሪካን የትግራይ ማህበረሰብ አባላት ስለ ትግራይ ክልል ወቅታዊ ሁኔታ የሰጡት አስተያየት፣ በድሬዳዋ የተማሪ የህፃናት ተማሪዎች ምገባን በተደራጀ መንገድ ማከናወን ያስችላል የተባለ ፕሮጀክት በይፋ መጀመሩ፣ እንዲሁም የቀድሞ የኢራን ላላይ መሪ አያቶላ አሊ ሃሚኒ አስከሬን ሽኝት የተሰኙት ርዕሶች ይተነተናሉ። ሳምንታዊ ወጣቶች ዓለም ደግሞ የሰርከስ ደሴ መስራችና አሰልጣኝ እንዲሁም ሁለት የሰርከስ ደሴ አርቲስቶችን ከሚያስተዋውቅ ዝግጅት ጋር ይጠብቀናል። ከሁሉ ቀዳሚው ግን የዓለም ዜና ነው። ነጋሽ ተዘጋጅቷል።
0: የዲደብሊው ዜና።
2: በቅድሚያም ርዕሶቹን እንሆ። በደቡብ ኢትዮጵያ ህዝቦች ክልል ዘይስ የወረዳ የመንግስት አጣቂዎች በከፈቱት ጥቃት 10 ሰዎች መገደላቸውን የኢትዮጵያ የሰብአዊ መብቶች ጉባኤ ኢሰመጉ አስታወቀ። ኢሰመጉ እንደሚለው በዘይስ የወረዳ ይፈጸማል ያለው የሰዎች ግድያና የሰብአዊ መብት ጥሰት እንዲገታ ከዚህ ቀደም በተደጋጋሚ ቢያሳስብም ሰሚ አላገኘም። የቀድሞው የኢራን ላዕላይ መሪ የአያቶላህ አሊ ኻሚኔይ አስከሬን ሽኝት ስርዓት ዛሬ ቴህራን ውስጥ ተጀመረ። ዩናይትድ ስቴትስ እና እስራኤል ኢራን ላይ ጦርነት በከፈቱበት ዕለት ባለፈው የካቲት ማብቂያ የተገደሉት ኻሚኔይ ኢራንን ለ37 ዓመት መርተዋል። 86 ዓመታቸው ነበረ። ሐሙስ ይቀበራሉ። የጀርመን የእግር ኳስ ብሔራዊ ቡድን አሰልጣኝ ዩሊያን ናግልስማን በከፍተኛ ግፊት ስልጣኑን ለቀቀ። የጀርመን ቡድን ከዘንድሮው የዓለም እግር ኳስ ግጥሚያ ከተሰናበተ ወዲህ ናግልስማን ከፍተኛ ወቀሳና ትችት ሲሰነዘርበት ነበረ። የቀድሞው የሊቨርፑል ቡድን አሰልጣኝ የርገን ክሎፕ ናግልስማንን እንደሚተካ እየተነገረ ነው። ዜናው በዝርዝር። በደቡብ ኢትዮጵያ ህዝቦች ክልል ዘይሴ ወረዳ ውስጥ የመንግስት ጸጥታ አስከባሪዎች ሰላማዊ ሰዎችን መግደል፣ ማቁሰልና ጾታዊ ጥቃት ማድረሳቸውን የኢትዮጵያ የሰብአዊ መብቶች ጉባኤ ኢሰመጉ አስታወቀ። ኢሰመጉ ትናንት በማህበራዊ መገናኛ ዘዴዎቹ እንደዘገበው በዘይሴ ወረዳ ከዚህ ቀደምም ከፍተኛ የሰብአዊ መብቶች ጥሰት መፈጸሙን ባለፈው የካቲት ዘግቦ እንደነበረ አስታውሷል። ጉባኤው በአሁኑ መግለጫው እንዳለው በመንግስት የታጠቁ ኃይላት ከሰኔ 11 እስከ ሰኔ 22 2018 ድረስ በዘይሴ ወረዳ የተለያዩ ቀበሌዎች በከፈቱት ጥቃት 10 ሰዎች ገለዋል፣ 3 ሰዎች አቁስለዋል፣ ጾታዊ ጥቃት አድርሰዋልም፣ ንብረት እና ሀብት ዘርፈዋልም ይላል መግለጫው። ኢሰመጉ ስማቸውን በዘረዘረው 11 ቀበሌዎችና መንደሮች ደረሰ ባለው ጥቃት ነዋሪዎች ታስረዋል፣ የተፈናቀሉ ማሉ። ኢሰመጉ የመንግስትን መልስ ለማወቅ ከአርባ ምንጭ ዙሪያ ወረዳ መረጃ ለማግኘት ያደረገው ሙከራ እንዳልተሳካለት ግን ገልጿል። ዩናይትድ ስቴትስ ሶማሊያ ውስጥ ለሰፈረው ለአፍሪካ ህብረት ሰራዊት ኤዩሶም በምህጻሩ የምትሰጠውን ገንዘብ ልታቋርጥ ነው። አጃንስ ፍራንስ ፕሬስ የአፍሪካ ህብረት ዲፕሎማቶችን ጠቅሶ እንደዘገበው ዩናይትድ ስቴትስ ለአፍሪካ ህብረት ተልኮ የምትሰጠውን ገንዘብ እንደምታቋርጥ ባለፈው ሰኞ ለህብረቱ በጻፈችው ደብዳቤ አስታውቃለች። ዩናይትድ ስቴትስ እንደ ግሪጎሪያን አቆጣጠር ከ2007 ጀምሮ በሶማሊያ ለተባበሩት መንግስታት ድርጅት ተልኮ 2 ቢሊዮን ዶላር፣ ሶማሊያ ውስጥ ለሰፈሩት ለአፍሪካ ሀገራት ወታደሮች ደግሞ 1.6 ቢሊዮን ዶላር ድጋፍ አድርጋለች። የፕሬዚደንት ዶናልድ ትራምፕ አስተዳደር ድጋፉን ለማቋረጥ የወሰነው ኤዩሶም በሚል ምህጻረ ቃል የሚጠራው ተልኮ ከሶማሊያው አክራሪ ደፈጣ ተዋጊ ቡድን አሸባብ ጋር የሚያደርገው ውጊያ ያመጣው ውጤት የለም በሚል ነው። ደብዳቤው የሶማሊያ መንግስትንም አሸባብን ለማዳከምም ሆነ የሀገሪቱን ጸጥታ ተረክቦ ለማስከበር የተከረው ነገር የለም በማለት ይወቅሳል። የአፍሪካ ህብረት ኮሚሽን ኤዩሶም ወደፊት ተልኮ ላይ የሚነጋገር ስብሰባ ጠርቷል። አንድ ስማቸው እንዲጠቀስ ያልፈለጉ የህብረቱ ዲፕሎማት ግን ገንዘቡ መቋረጡም የሰራዊቱ ተልኮም ፍጻሜ ነው ማለታቸው ተጠቅሷል። የአፍሪካ ህብረት አባል ሀገራት ሶማሊያ ውስጥ 12000 ወታደሮች አስፈረዋል። በማዕከላዊ ሱዳን ስልታዊ ከተማ አልኦቤድ ላይ ያንጃበበውን የህዝብ ልቂት ለመክታት የዓለም መንግስታት አበክረው እንዲጥሩ የተባበሩት መንግስታት ድርጅት ጠየቀ። የሱዳን ፈጥኖ ደራሽ ጦር አርኤስኤፍ በእንግሊዝኛ ምህጻሩ የከበባትን የአልኦቤድን ከተማን ለመቆጣጠር ከዛሬ ነገ መጠነ ሰፊ ጥቃት ይከፍታል የሚለው ስጋት እያየለ ነው። የተባበሩት መንግስታት የሰብአዊ መብት ኮሚሽን የበላይ ኃላፊ ፎልከር ቱርክ ዛሬ እንዳሉት ፈጥኖ ደራሹ ጦር አልኦቤድ ላይ አልፎ አልፎ ከሚያወነጭፋቸው የከባድ ጦር መሳሪያዎች በተጨማሪ ከሰኔ መጀመሪያ እስካለፈው ሳምንት ድረስ ከተማይቱን 15 ጊዜ በሰው አልባ አውሮፕላኖች መደብደቡ ተዘግቧል። ቱርክ ዛሬ አልኦቤድ ላይ ስላንዣበበው አደጋ ለመነጋገር ለተሰበሰቡት ለኮሚሽኑ ምክር ቤት አባላት እንደነገሩት ፈጣን እርምጃ ካልተወሰደ አልፋሻር ላይ ከዚህ ቀደም የደረሰው ሰብአዊ እልቂት አልኦቤድ ላይም መደገሙ የማይቀር ነው።
3: The signs from Al-Obeid are clear.
4: ከአልኡበይድ የሚመጡ ምልክቶች ግልጽና የማያሳስቱ ናቸው። ሱዳን ውስጥ ሌላ ሰብአዊ እልቂት እየደረሰ ነው። ያሁኑ ጥፋት በስልታዊቱ የሰሜን ኮርዶፋን ርዕሰ ከተማ ላይ ነው። ከተማይቱ ለአመት ከመንፈቅ ያህል በመከበቧ ሰላማዊ ሰዎች መውጫ መግቢያ ተዘግቶባቸዋል። የሱዳን ጦር ኃይልና የፈጥኖ ደራሹ ጦር የከተማይቱን ዙሪያ ለመቆጣጠር በገጠሙት ውጊያ ሰላማዊ ሰዎች በሰው አልባ አውሮፕላን ጥቃት እየተገደሉ ነው።
2: አልኡበይድ 400,000 ነባር ነዋሪዎችና ከ100,000 በላይ ተፈናቃዮች ሰፍረውባታል። በከተማይቱ አካባቢ የሚደረገውን ጦርነት ለማስቆም በተፋላሚ ኃይላት በተለይም በፈጥኖ ደራሹ ጦር ላይ ተጽዕኖ ማሳረፍ የሚችሉ መንግስታት አስቸኳይ እርምጃ እንዲወስዱ ቱርክ ጠይቀዋል። ሌሎች የተባበሩት መንግስታት ድርጅቶችና የሰብአዊ መብት ተሟጋቾች ደግሞ ዓለም አቀፉ ማህበረሰብ ተፋላሚዎችና አስተጣቂዎቻቸውን በማዕቀብ እንዲቀጡ እየጠየቁ ነው። ይህ ዶች ቬለ ነው። ባለፈው የካቲት ማብቂያ የተገደሉት የቀድሞው የኢራን ላዕላይ መሪ አያቶላህ አሊ ኻሚነይ አስከሬን የሽኝት ስርዓት ዛሬ ቴህራን ውስጥ ተጀመረ። ኢራንን ለ37 ዓመታት በበላይነት የመሩት ኻሚነይ የተገደሉት ዩናይትድ ስቴትስ እና እስራኤል በኢራን ላይ ጦርነት በከፈቱበት ዕለት እንደ ግሪጎሪያኑ አቆጣጠር የካቲት 28 ነበረ። የዩናይትድ ስቴትስ እና የእስራኤል ጦር ኃይላት የዚያን ቀን በከፈቱት ጥቃት ከኻሚነይ በተጨማሪ የቅርብ ቤተሰቦቻቸው አባላትንና 11 ከፍተኛ የኢራን የጦር አዛዦችን ገለዋል። ዛሬ ተህራን በሚገኘው ትልቅ አዳራሽ በክብር የተቀመጠውን የኻሚኔን አስከሬን ከተሰናበቱት አንዱ የኢራን የጦር ኃይሎች አዛዥ ጀነራል አሚር ኻታሚ ስዋን ያሏቸውን ሙታንን ደም ጦራቸው እንደሚበቀል ዝተዋል።
4: ይህ መስዋዕትነት ያለምንም

0: قوم نجاف نا كربلا توسدو تمساسايشن يتي درقلتال بمجو حموس با إيران قدوس سفرا ما شاهد يكبرال تبلوال خميني سمانيا سدستا متاچو نبرام السمين أتلانتيك صورك الكيدان درجيس نيتو بمجلزنيا مسارو أبال حاجرات ليوكرين لطور مساري أمكجا بهولة تامتا توست عند ما توصل سا بيليون دولار لمردات تسمامو يسلاسا خلطو ينيتو أبال حاجرات أمباسا دروش زاري بادرقو تسمم نتمسرت ليوكرين كميسات توغنزب سبا بيليون دولارو يي أوروبا خبرت بيازنو يي غريغوريانو خلط شيهاية سدست آمت በብድር የሰጠና ወደፊት የሚሰጠው ነው የተቀረውን 90 ቢሊዮን ዶላር ግድም ግን አባል መንግስታት ከየካዝናቸው ይከፍላሉ ዩናይትድ ስቴትስ ለዩክሬን የምትሰጠውን የጦር መሳሪያ መጠን በመቀነሱ አምክንያት አብዛኛውን ገንዘብ የሚያዋጡት የአውሮፓ ሀገራትና ካናዳ ናቸው አምባሳደሮቹ ዛሬ ለዩክሬን እንዲሰጥ የተስማሙበትን የርዳታ መጠን በመጪው ሳምንት አንካራ ቱርክ ውስጥ የሚሰበሰቡት የድርጅቱ አባል መንግስታት መሪዎች ያጸድቁታል ተብሎ ይጠበቃል በመጨረሻም የጀርመን ብሔራዊ የእግር ኳስ ቡድን አሰልጣኝ ዩሊያን ናግልስማን ስልጣን ለቀቀ የጀርመን ቡድን በዘንድሮው የዓለም እግር ኳስ የዋንጫ ጨዋታ በመጀመሪያው ዙር የጥሎ ማለፍ ግጥሚያ በፓራጓይ ተሸንፎ ከውድድሩ መውጣቱ በጀርመን እግር ኳስ አፍቃሪዎች ዘንድ ከፍተኛ ቁጣ ቁጭትና ሐዘን ቀስቅሷል አሰልጣኝ ናግልስማንም ወቀሳ ትችትና ከአሰልጣኝነት እንዲነሳ ግፊት ሲደረግበት ነበር የጀርመን የእግር ኳስ ፌዴሬሽን ኤፍቢኤ በጀርመንኛ ምህጻሩ ዛሬ እንዳስታወቀው የናግልስማን ኮንትራክት እንዲቋረጥ የፌዴሬሽኑ ፕሬዝዳንት በርነርድ ኖየንዶርፍ ያቀረቡትን ሐሳብ የቦርዱ አባላትና አማካሪዎች ተቀብለውታል። አሰልጣኝ ናግልስማን ኮንትራክቱ የሚያበቃው ከሁለት ዓመት በኋላ ነበር። ፌዴሬሽኑ አክሎ እንዳለው የቀድሞው የሊቨርፑል ቡድን አሰልጣኝ የርገን ክሎፕ ናግልስማንን እንዲተካ ፌዴሬሽኑ ይደራደራል። ይህ ዶች ቬለ ነው። ዜናውን ለማብቃት ርዕሶቹን በድጋሜ ላስታውሳችሁ። በደቡብ ኢትዮጵያ ህዝቦች ክልል ዘይሴ ወረዳ የመንግስት አጣቂዎች በከፈቱት ጥቃት 10 ሰዎች መገደላቸውን የኢትዮጵያ የሰብአዊ መብቶች ጉባኤ ኢሰመጉ አስታወቀ። ኢሰመጉ በዘይሴ ወረዳ ይፈጸማል ያለው የሰዎች ግድያና የሰብአዊ መብት ጥሰት እንዲገታ ከዚህ ቀደም ቢያሳስብም ሰሚ አላገኘም። የቀድሞው የኢራን ላዕላይ መሪ አያቶላህ አሊ ኻሚኔይ አስከሬን የሽኝት ስርዓት ዛሬ ቴህራን ውስጥ ተጀመረ። ዩናይትድ ስቴትስና እስራኤል ኢራን ላይ ጦርነት በከፈቱበት ዕለት ባለፈው የካቲት ማብቂያ የተገደሉት ኻሚኔይ ኢራንን ለ37 ዓመታት መርተዋል። 86 ዓመታቸው ነበረ። ሐሙስ ይቀበራሉ። የጀርመን የእግር ኳስ ብሔራዊ ቡድን አሰልጣኝ ዩሊያን ናግልስማን በከፍተኛ ግፊት ስልጣኑን ለቀቀ። የጀርመን ቡድን ከዘንድሮው የዓለም እግር ኳስ ግጥሚያ ከተሰናበተ ወዲህ ናግልስማን ከፍተኛ ወቀሳና ትችት ሲሰነዘርበት ነበር። የቀድሞው የሊቨርፑል ቡድን አሰልጣኝ የርገን ክሎፕ ናግልስማንን እንደሚተካ እየተነገረ ነው። የዜናው መልእክት አበቃ።
1: የዓለም ዜና ያቀረበልንን ነጋሽ መሐመድን አመሰግናለሁ።
2: የዜና መጽሔት
1: በዝግጅቱ መግቢያ ላይ እንዳስተዋወቅኩት በዜና መጽሔት እቅዱን አሳክቷል የተባለው የኢትዮጵያ የቡና ገቢ በአሜሪካ የትግራይ ማህበረሰብ አባላት ስለ ትግራይ ክልል ወቅታዊ ሁኔታ የሰጡት አስተያየት በድሬዳዋ የህፃናት ተማሪዎች ምገባን በተደራጀ መንገድ ማከናወን ያስችላል የተባለ ፕሮጀክት በይፋ መጀመሩ እንዲሁም የቀድሞ የኢራን ላዕላይ መሪ አያቶላህ አሊ ኻሚኒ አስከሬን ሽኝት የተሰኙት ርዕሶች ይተነተናሉ። ቀዳሚው የዜና መጽሔት እቅዱን አሳክቷል የተባለው የኢትዮጵያ የቡና ገቢን ይመለከታል። ኢትዮጵያ በ2018 ዓመተ ምህረት በጀት በይቅርታ ኢትዮጵያ በ2018 በጀት ዓመት ቡናን ወደ ውጭ ገበያ በመላክ ያገኘችው ገቢ 3 ቢሊዮን የአሜሪካን ዶላር መድረሱን አስታወቀች። የኢትዮጵያ የግብርና ሚኒስትር አቶ አዲሱ አረጋ ይህ

0: በተገባደደው የበጀት ዓመት ከውጪ ንግድ የተገኘው የቡና ገቢ አገሪቱ ያዘችው ቅድ መሳካቱን ያረጋገጠ ነው ብለዋል። የኢትዮጵያ ቡና ላኪ ማህበራት እንደሚሉት የተገኘው የቡና የውጪ ንግድ ገቢ ባለም አቀፍ ደረጃ የቡና ገበያው ከፍ በማለቱ እንጂ ለመላክ የታቀደው ቡና እስካሁንም ድረስ ተልኮ አለመጠናቀቁን ያመለክታሉ። ስዩም ጌቱ ከአዲስ አበባ ተጨማሪ ዘገባ አለው።
1: በባለፈው በጀት ዓመት 2.65 ቢሊዮን የአሜሪካ ዶላር በማስገኘቱ ኢትዮጵያ ቡናን ወደ ውጪ በመላክ ከምንጊዜውም የላቀ ገቢ ያገኘችበት ነው ቢባልም አሁን ደግሞ ዓመት ባልሞላ ጊዜ ውስጥ ይህንኑን አሃዝ በማሻሻል በተገባደደው የ2018 ዓ.ም በጀት ዓመት ከዘርፉ የምንጊዜውም ከፍተኛ ነው የተባለውን 3 ቢሊዮን ዶላር ገቢ ማግኘት ስለመቻሏን የተገለጸው የኢትዮጵያ ቡና ላኪዎች ማህበር ዋና ስራ አስኪያጅ ሆነው በማገልገል ላይ የሚገኙት ባለሙያና የቡና ዘርፉን አስመልክቶ በሚሰጡት አስተያየቶችና መረጃዎች በስፋት የሚታወቁት አቶ ግዛት ወርቁ እንደሚሉት ይህ ኢትዮጵያ በ2018 በጀት ዓመት ከቡና የውጭ ንግድ ያገኘችው ከፍተኛ የሆነ 3 ቢሊዮን የአሜሪካን ዶላር የተገኘው ወደ ውጭ ገበያው ለመላክ የታቀደው ምርት በሙሉ ሳይላክ ነው። በመሆኑም በእቅዱ መሰረት የተላከው ቡና መጠን ከፍተኛ ቢሆን ከዚህም የተሻለ ገቢ የማግኘት ዕድል ይኖር እንደነበርም አስረድተዋል።
2: እቅዱ የነበረው 600 ሺህ ቶን ለመላክ ነው። ግን 600 ሺህ ቶን መላክ አልተቻለም። ወደ 400 ሺህ ቶን አካባቢ ነው ኤግዛክትሊ ገና የሰኔ ስላልተጠናቀቀ ምንም ማለት አይቻልም። የውጭ ምንዛሬ ግኝት ስታይ በቃ 3 ቢሊዮን ዶላር ማለት መንግስትም የሰጠው አቴንሽን ጥሩ ነው ማለት፣ በተለይ በአዳዲስ መሬቶችን በመስጠት ቡና እንዲመረት እያደረገ ያለው ጥሩ ነገር ነው።
1: አገሪቱ በበጀት ዓመቱ ወደ ውጭ ገበያው ለመላክ ያቀደችው የቡና መጠን ሳይሳካ የታለመው ገቢ ግን እንዴት ግቡን ልመታ ቻለ ተብሎ የተጠየቁት አቶ ግዛት
2: ዋጋው ጥሩ ነበረ፣ የዓለም አቀፉ ዋጋ እየወረደ የነበረ ቢሆንም ሪሌቲቭሊ በነገር ላይ ሴኒው ኖርማል ቡና ለረጅም ዓመታት 1 ዶላር ከምናምን ነው በፓውንድ ሲሸጥ። ተወደደ ቢባል 2 መድረስ ብርቅ የነበረበት ዘመን ነው። አሁን እኮ 3 በላይ ኦር 2.50 አካባቢ እኮ ኖርማል ሆነን።
1: የኢትዮጵያ ቡናና ሻይ ባለስልጣን መስሪያ ቤት፣ የግብርና ሚኒስቴር ባለስልጣናትና ባለድርሻ አካላቱ በሙሉ ከወራት በፊት የኢትዮጵያ ቡና ነጋዴዎች በእጃቸው የሚገኘውን ቡና በፍጥነት ወደ ውጭ ገበያው እንዲልኩ ከፍተኛ ውትወታ ሲያደርጉ ነበር። ይህም እንደ ብራዚል ካለው ከፍተኛ የቡና አምራች ሀገራት ለአመቱ የሚደርሰው ቡና ገበያውን ሲያጥለቅልቀውና በተለያዩ ምክንያቶች የቡና ዋጋ እንዳይወርድ በመስጋት ነበር። የኢትዮጵያ ቡና ላኪዎች ማህበር ዋና ስራ አስኪያጁ እንደሚሉት አሁን ከቡና የተገኘው የውጭ ንግድ ገቢ በዚያው ጥረት እየተገኘም ነው ይላሉ።
2: እንደሱ ስለሆነ ነው እኮ በሁሉም በማህበርም በቡናና ሻይም ግብርና ሚኒስቴርም ሁሉም የቻለውን ያህል ቡና እንዲያወጣ የዓለም ዋጋ እየወረደ ነው የሚል መረጃ ነበረ። ስለዚህ ያን ተከትሎ እየወጣ ነበር። ምን ያህል ለወጥቷል ስትል የተወሰነ ምርት ያለ ይመስለኛል። አሁንም ግን በሀገር ደረጃ ስታየው የ2018 ዓመተ ምህረት አመቱን ስኬት እንዴት ነበር የሚለውን ለማየት ነው እንጂ 3 ቢሊዮንም ወይም እንጠቅሰው መጠንም እንጂ የተመረተ ምርት የት ይሄዳል? ሀገሮች የሚጠጣው ይጠጣል፣ የተረፈው እኮ ኤክስፖርት ይደረጋል። ስለዚህ ትንሽ ያዛርገውት ከሆነ በሚቀጥለው ሐምሌ፣ ነሐሴ፣ መስከረም እስከ ጥቅምት ድረስ ሽያጩ ጥሩ ሊሆን ይችላል። ምርቱ ዘንድሮ ጥሩ ስለነበረ ዞሮ ዞሮ ሰኔ 30 ላይ ነው ቆጠራን የምታቆመው። ከዛ በኋላ ቀጥሎ ያለው የ2019 በጀት ዓመት ነው የሚሆነው እና ጀነራሊ በሀገር ደረጃ የተመረተው የት ሄደ ይባል ዘንድሮም ሸጥ ነው በሚቀጥለው ጥሩ ዋጋ እናገኝ የነበረበት ዋጋ ላይ መጠኑ ከፍ ቢል ኖሮ የተሻለ ልንጠቀም እንችል ነበር ማለት ይቻላል።
1: በ2018 በጀት ዓመት እስከ ወርሃ ጥርና የካቲት አካባቢ የቡና ዋጋ እጅግ በከፍተኛ ሁኔታ ኑሮ እንደነበር ያስታወሱት አቶ ግዛት በእነዚያ ወራት በገፍ መላክ ብቻል ሊገኝ የሚችለውም ተጠቃሚነት ከፍ የሚል ሊሆን የሚችል ነው ብለዋል።
2: አሁን ደግሞ የተወሰነ ሰሞን ደግሞ እንደገና እያንሰራራ ነው። በነገር ላይ በጣም ቮላታይል የሆነ በትንሽ ወሬ ከፍ የሚል በትንሽ ወሬ ዝቅ የሚል ስፔኩሌሽን ማለት ነው። ወሬ ስል በአየር ጸባዩ ትንሽ ሙቀቱም ሲጨምር ሙቀቱም ሲቀንስ ዝናቡም ሲበዛ አሁን የተወሰነ ጥይት የሆነ ሰፈር ላይ ሲሰ ቡና ከፍና ዝቅ ሲል ታየዋል። ስለዚህ ረጅም ጊዜ የቡናን ትሬንድ ስናየው እየወጣ ነው ብለህ የምትይዝበት እየወረደ ነው ብለህ የምትፈራበት አይነት አይደለም። በጣም ተቀያያሪ ነው። ስለዚህ በእጅ አለመያዝ ነው ጉብዝና።
1: እንደ የኢትዮጵያ ግብርና ሚኒስቴር መረጃ በሚቀጥሉት 5 ዓመታት ተግባራዊ የሚደረግ የቡና ምርታማነት ማሳደጊያ ፓኬጅ በሀገሪቱ የቡና ምርታማነትን አሁን ካለበት በሄክታር 9 ኩንታል ወደ 21 ኩንታል በማሳደግ የውጭ ምንዛሬ ግኝትን 6 ቢሊዮን ዶላር ለማድረስ እቅድ ተይዟል። ለዶይቼ ቬለ ዘገባ ስዩም ጌቱ ነኝ ከአዲስ አበባ።
0: የምትከታተሉት ከዶይቼ ቬለ የሚተላለፍላችሁ የዜና መጽሔት ዝግጅታችን ቀጣዩ ዘገባ በአሜሪካን የትግራይ ማህበረሰብ አባላት ስለ ክልሉ ወቅታዊ ሁኔታ የሰጡትን አስተያየት ያስቃኘናል። በትግራይ ያለው ሁኔታ ወደ አስከፊ ደረጃ ማምራቱ አሳስቦናል ሲሉ በዩናይትድ ስቴትስ የሚኖሩ የክልሉ ተወላጆች ተናገሩ። የዶች ቬለ ዘጋቢ ከተለያዩ የአሜሪካን ግዛቶች ያነጋገራቸው ዲያስፖራ የክልሉ ተወላጆች ለክልሉ ዘላቂ ሰላም ይበጃል ያሉትን የመፍትሄ እርምጃዎችም ጠቁመዋል። የአትላንታው ወኪላችን የታሪኩ ኃይሉ ያጠናቀረው ቀጣዩ ዘገባ በዚህ ላይ ያተኩራል።
3: በትግራይ በጀትና ነዳጅን ጨምሮ መሰረታዊ ነገሮች በመቋረጣቸው የተነሳ ህዝቡ በከፍተኛ ከበባና ሰቆቃ ውስጥ እንደሚገኝ በዲያስፖራ የተለያዩ አድራጃጀቶች ውስጥ የሚሳተፉትና በደቡብ ካሮላይና ነዋሪ የሆኑት አቶ አባይ ግደይ ይናገራሉ።
4: ችግሩ በትግራይ ህዝብ ሰቆቃ አለ፣ ሲጅ አለ፣ ተዘግቷል። ሁሉም ነገር ባጀት የለ፣ ነዳጅ የለ፣ ግንኙነት የለ፣ ሁሉም ነገር ተቆራርጧል። አዲስ አበባ በሄዱት የትግራይ ተወላጆች አማካይነት ደግሞ በመሬት ላይ የሉም። ከትግራይ የተለያየ ጊዜ ወስዶ ለማግባባትም ተሞክሮ እሱ ሳይሆን ቀርቶ ኦልሬዲ ለይቶለታል። ስለዚህ በትግራይ ያለው ኃይል አሁን በኃይልም ለማንበርከክ እንደገና ወረራም ለመፈጸም የሚያስችል ሁኔታ ያለን አገሩን ይበታትን እንደሆን እንጂ።
3: ስለሆነም አቶ አባይ እንደሚሉት ምዕራባውያንም ሆኑ ሌሎች አካላት የክልሉን ኃይሎች ከፌዴራል መንግስት ጋር ለማወያየት የሚያስችል መድረክ ማመቻቸት ይጠበቅባቸዋል።
4: መፍትሄ የሚሆነው አሁንም ቢሆን የትግራይ ኃይሎች ጥሪ እያቀረቡ ነው። በአባሳንጆም የተሰጣቸው መልስ የፖለቲካል ዲያሎጉ የፖለቲካ ውይይቱ ይጀመር የሚል ነው። መፍትሄው ውይይትና ውይይት ብቻ ነው።
3: ከሲያትል ያነጋገርነውና የክልሉን ወቅታዊ ሁኔታ በቅርበት የሚከታተለው ጋዜጠኛ አብርሃ በላይ ግን ከዚህ የተለየ ሀሳብ ነው ያለው። የክልሉ ነባራዊ ሁኔታ የሚያሳስበው ጋዜጠኛ አብርሃ በውይይት መፍትሄ ይገኝለታል የሚል እምነትም የለውም።
5: ህወሓት የሚባለው ድርጅት ወይ ታጣቂ ቡድን ለጦርነት ዝግጅት እያደረገ አፈሳ በሌትና በቀን የታፈሱ ወጣቶች አፈሳ የፈሩ ደግሞ በአስር ሺዎች የሚቆጠሩ ከዛም በላይ በመላው ኢትዮጵያ ምን ተበትነው ከቤተሰቦቻቸው ተለይተው እየሸሹ ይገኛሉ።
3: ሳይቀጥል በቅጠል እንዲሉም ፌዴራል መንግስት ለትግራይ ልዩ ትኩረት ሰጥቶ አስቸኳይ እርምጃ መውሰድ አለበት ባይ ነው ጋዜጠኛ አብርሃ በላይ።
5: የፌዴራል መንግስት የትግራይን ህዝብ ነጻ የማውጣት ካለው ከዛ አካባቢ አንድ የሰላም ጦር የሚባል አለ፣ ከፌዴራል መንግስት ጋር የሚተባበር ማለት ነው። ብዙ ተዋጊ ኃይሎች አሉት። አንድ ላይ ሆኖ ነጻ ካላወጡ በስተቀር ይሄ በኔጎሲሽን በሽምግልና እጅ ይሰጣሉ ማለት ዘበት ነው። ሰላም ያወርዳሉ ማለት ዘበት ነው።
3: በፊላዴልፊያ ነዋሪ የሆኑት አቶ ጉዴ ተስፋይ አክሱማውያን የተሰኘ የሚዲያ ኔትወርክ መስራችና ስራ አስኪያጅ ሲሆኑ አሁን በትግራይ ህጋዊ የሆነ መንግስት አለ ማለት እንደማይቻል ለዶች ቨለ በሰጡት አስተያየት ገልጸዋል።
6: የትግራይ ችግር አሁን መንግስት አለ ሞ አብዛኛው ሊቅ ደግሞ መንግስት ይኖራል ያለ ሁሉም ፓርቲዎች አሁን የሚጠሩት ጥሪ ምንድን ነው? መንግስት ይኖራል፣ አቃፊ የሆነ መንግስት ይኖራል፣ ሰላማዊ በሆነ መልኩ ከፌዴራል ጋር እንነጋገር ነው ይባላል።
3: ሁሉንም የትግራይ ተወላጆች በእኩልነት የሚመለከት አመራር በክልሉ መመስረትን አቶ ግዳይ በመፍትሄነት አቅርበዋል።
6: አቅም ያለው ፖለቲካ መሪ በህዝቡ በራሱ መርጦ ከቀበሌ ጀምሮ ወረዳዎቹ ወክሎ ምክር ቤት መመስረት አለበት። ይህንን ምክር ቤት ደግሞ የራሱ ፕሬዚዳንት ይመርጣል። ይህንን ፕሬዚዳንት ደግሞ የራሱ ካቢኔ ያቋቁማል። ይህንን ፈጻሚ አካል ከፌዴራል ጋር እየተነጋገረ ለምክር ቤቱም ሪፖርት እያደረገ ሰላማዊ የሆነ ትግል እናድርግ፣ የትግራይ አንድነት በዚህ መልኩ እንጠግ ነው።
3: ለዶቼ ቬለ ሬዲዮ ለተጠናቀረው ዘገባ ታሪኩ ኃይሉ ከአትላንታ ጆርጂያ።
0: ቀጣዩ ዘገባችን ወደ ድሬዳዋ ነው የሚወስደን። በድሬዳዋ የህፃናት ተማሪዎች ምገባ በተደራጀ መንገድ ማከናወን የሚያስችል ፕሮጀክት በይፋ ተጀምሯል። የድሬዳዋ አስተዳደር ትምህርት ቢሮ ኃላፊ አቶ ሱልጣን አሊ ለዶቼ ቬለ እንደነገሩት ከጎረቤት ኬንያ የተወሰደን ልምድ በማዳበር አስተዳደሩ በመተግበር ላይ ባለው በዚህ ፕሮጀክት አንድ ማዕከላዊ የማብሰያ ማደራጃ ማዕከል ከማቋቋሙን በተጨማሪ በ18 ሄክታር መሬት ላይ ግብዓት የሚሆኑ የግብርና ምርቶችን ማምረት ተጀምሯል። የምገባ ፕሮግራሙን በተደራጀ መንገድ ለመምራት የሚያስችል አደረጃጀትና አሰራር መዘርጋቱን የጠቆሙት ኃላፊው በመስተዳድሩ በኩል ከአጠቃላይ ገቢው 3 በመቶ ለዚሁ ፕሮጀክት ድጋፍ እንዲውል መወሰኑንም አስታውቀዋል። የአስተዳደሩ ምክትል ከንቲባና የንግድና ኢንዱስትሪ ኢንቨስትመንት ቢሮ ኃላፊ አቶ ሀርቢቡ በበኩላቸው ለፕሮጀክቱ የእርሻ መሬት ከመስጠት ጀምሮ መስተዳድሩ የትውልድ ግንባታ መቅደም አለበት ብሎ በትኩረት እየሰራቸው ያሉ ተግባራትንም ገልጸዋል። መሳይ ተክሉ ከድሬዳዋ ዝርዝር ዘገባ ልኮልናል።
7: የአስተዳደሩ ትምህርት ቢሮ ኃላፊ አቶ ሱልጣን አሊይ ለዶቼ ቬለ እንደገለጹት በሞዴልነት ለተያዘው የምገባ መርሃ ግብር ፕሮጀክት በ18 ሄክታር መሬት ላይ የሚከናወን የእርሻ ስራ እንዲሁም የማብሰያ ማዕከል የማደራጀት ስራ ተከናውኗል።
8: ወደ 18 ሄክታር የሚጠጋ መሬት ከአስተዳደሩ በመውሰድ ያንን በማልማት ከዛ በሚገኘው ምርት ደግሞ ሴንትራል ኪችን አደራጅተናል። ሴንትራል ኪችኑ ላይ ወደ 1000 ካሬ ላይ ያረፈ ሴንትራል ኪችን ላይ ምርቱን በማቀነባበር ወይ ደግሞ ምግብ በማብሰል ለየትምህርት ቤቶቹ የማድረስ ስራዎችን ነው አቅደን እየሰራን የምንገኘው። ይህ ስራ እንግዲህ በኢትዮጵያ የመጀመሪያው ነው ብሎ መውሰድ ይቻላል። ይህንን ልምድ ከጎረቤት ሀገር ከኬንያ የወሰድነው ልምድ ነው።
7: በዚህ ረገድ የአስተዳደሩ ካቢኔ መሰረታዊ ውሳኔዎችን አሳልፈዋል ያሉት አቶ ሱልጣን ከአስተዳደሩ አጠቃላይ ገቢ 3% ለዚህ ዓላማ እንዲውል መወሰኑን ጠቁመዋል። ሁሉም ህብረተሰብ በዚህ ረገድ የድርሻውን የሚያበረክትበት የአሰራር አቅጣጫ መቀየሱንም የጠቆሙት
8: የአስተዳደሩ ካቢኔ ይህንን ሰስቴን ሊያደርግ የሚችል መሰረታዊ ስራዎችን ውሳኔዎችን አስተላልፈዋል። በዚህም ከድሬዳዋ አስተዳደር አጠቃላይ ገቢ ወደ 3% የሚሆነውን ለዚህ ዓላማ እንዲውል ተወስኗል። ከዛም ባለፈ ሁሉንም የተማሪ ቤተሰቦችን እና መላውን ነዋሪ ባሳተፈ መልኩ ከ0.5% ጀምሮ ሁሉም የቻለውን ለዚህ ዓላማ የሚያውልበትን ስትራቴጂ ቀይሰን በዛ መልኩ ይህንን ስራ እየሰራን ነው የምንገኘው። ቤተሰቦች በዋነኛነት ወደ ትምህርት ቤት ተማሪዎቻቸውን ከመሸኘት ባለፈ ለምግብ ብለው እንዳያስቡ የሚል ሀሳብ ይዘናል። በዚህም ሁሉም የድሬዳዋ ህዝብ ከዚህ ለተቀደሰ ዓላማው በጣም ደስ ብሎታል። ለመደገፍም ብዙ ሀሳብ አስተያየቶችን እና ድጋፉን በመስጠት ላይ ነው የሚገኘው።
7: በመስተዳድሩ ለተማሪዎች ምገባ የተሰናዳው የማብሰያ ማዕከልና ግብአት የሚያመርተው የእርሻ ስራ መጀመሩንም አብራርተዋል።
8: ይህንን ፕሮግራም እየሰራን የምንገኘው ከኢትዮጵያን ስኩል ሚል ኢኒሽቲቭ እና ከዩኒሴፍ ኢትዮጵያ በተገኘ ድጋፍ ነው እየሰራን የምንገኘው። ሴንትራል ኪችኑ አሁን እስካሁን ድረስ እስከ 12 የሚሆኑ ሰራተኞች በቋሚነት ተቀጥረው አንድ ስራ የራሱን የሆነ አንድ ስራ አስኪያጅ ተመድቦለት ስራውን በማከናወን ላይ ነው የሚገኘው። አሁንም እስከ ሰኔ 30 ድረስ አብስሎ የመብላት ስራውን በመቀጠል ላይ ነው የሚገኘው። ሴንትራል ኪችኑ ሙሉ በሙሉ በአሁኑ ሰዓት ስራውን ለመጀመር የሚያስችል ደረጃ ላይ ደርሶ እየሰራ ነው የሚገኘው። ከዛም ውጪ ከ18 ሄክታሩ ላይ አትክልት የማምረት ስራው በ4 ሄክታር ላይ ተጀምሮ ለመስከረም ሙሉ ለሙሉ ስራውን ምግቡን አብስሎ ለተማሪዎች የማድረሱን ስራ ቅድመ ስራዎችን በመስራት ላይ ነው የሚገኘው።
7: የአስተዳደሩ ምክትል ከንቲባና የንግድ ኢንዱስትሪና ኢንቨስትመንት ቢሮ ኃላፊ አቶ ሀርቢቡህ በበኩላቸው አስተዳደሩ ለጉዳዩ ስለሰጠው ትኩረት አብራርተዋል።
9: በመንግስት ደረጃ አንደኛው ስራው ቀጣይነቱን እንዲያረጋግጥ የሰው ኃይል መድበናል፣ ተቋሙን አዋቅረናል። የድሬዳዋ የምገባ ፕሮግራም ኤጀንሲ ብለን አዋቅረናል። አሉን የምንላቸውን ምርጥ ሰዎችን አስቀምጠናል። እንዲሁም የሚያስፈልገውን ቢሮ ሰጥተናል። የሚያስፈልገውን አደረጃጀት ፈጠረንለታል። ሌላው ደግሞ የህግ ማዕቀፍ ሰርተናል። እስካሁን ድረስ ሁለት ህግ ማዕቀፎች ናቸው። አንዱ የተቋሙ ማቋቋሚያ ነው። ሁለተኛ ደግሞ ሀብት ስለሚፈልግ የሀብት ማሰባሰቢያ ሰነድ ለካቢኔው አቅርበን አጸድቀናል።
0: ዘገባውን ያቀረበልን የድሬዳዋ ወኪላችን መሳይ ተክሉ ነው። አሁን የመጨረሻው የዜና መጽሔት ዝግጅታችን ላይ ደርሰናል። የቀድሞ የኢራን ላዕላይ መሪ አያቶላ አሊ ሀሚኒ አስከሬን ሽኝትን ይመለከታል። የቀድሞ የኢራን ላዕላይ መሪ አያቶላ አሊ ሀሚኒ አስከሬን ሽኝት ስነ ስርዓት ዛሬ ተጀምሯል። ስነ ስርዓቱ ዛሬን ጨምሮ ለስድስት ቀናት ይካሄዳል። ባለፈው የካቲት እስራኤልና አሜሪካን በኢራን ላይ ባካሄዱት የመጀመሪያው የአየር ድብደባ የተገደሉት ሀማኒ ኢራንን ለ37 ዓመታት መርተዋል። አስከሬናቸውን የያዘው ሳጥን ትናንት ማምሻውን ለሕዝብ ይፋ ሲደረግ በርካታ ደጋፊዎቻቸው በእንባ ሲራጩ ጭንቅላታቸውን ሲደቁም ታይተዋል። የሀማኒ አስከሬን ኢራንና የኢራቅ ተላላቅ ኤሽያ ማዕከላት ወደሚባሉት ኮም፣ ናጀፍ እና ከርበላ ይወሰዳሉ ተብሎ ይጠበቃል። ከርሳቸው ጋር የተገደሉት የሌሎች የቤተሰቦቻቸው አባላት አስከሬን ሽኝትም እየተካሄደ ነው። በሽኝት ስነ ስርዓቱ ላይ ከ20 ሚሊዮን በላይ ሰዎች እንዲሁም ከ100 በላይ ሀገራት ተወካዮች ይታደሙበታል ተብሎ ይጠበቃል። ከመካከላቸው የሩሲያና የቻይና ተወካዮች እንደሚገኙም ተዘግቧል። የኢራቅ፣ የአርሜኒያና የፓኪስታን ፖለቲከኞች በስነ ስርዓቱ ላይ ለመገኘት ቴህራን ገብተዋል። በእስራኤል የአየር ጥቃት የተገደሉት የሂዝቦላ መሪ ሐሰን ናስራላና የቡድኑ ከፍተኛ አዛዥ የኢማድ ሙግኔ ቤተሰቦችም በስነ ስርዓቱ ላይ ተገኝተዋል። ስለ አስከሬን ሽኝቱ ስነ ስርዓት አዜብ ታደሰ ጋዜጠኛ ነጋሽ መሐመድን አነጋግራለች።
10: ነጋሽ፣ እንደምንዋልክ? የኢራኑ የቀድሞ ላዕላይ መሪ የአያቶላ ሐሚኒ የቀብር ሽኝት ስነ ስርዓት ዛሬ እንደጀመረ ተሰምቷል። እንግዲህ ዜናም እየሰራህ ነው። ምን አየህ? ምን ተመለከትክ? ምን ታዘብክ እስካሁን ድረስ?
11: አዎ፣ እንግዲህ ይህን ያህል ጊዜ እንዳልሽው ከፌብሩዋሪ መጨረሻ፣ ፌብሩዋሪ 28 ከተገደሉበት ጊዜ ጀምሮ እስከ ዛሬ ድረስ ቆይቷል። አሁን በህይወት ያሉ የኢራን መሪዎች ይህንን አጋጣሚ የህዝቡንም ድጋፍ ዓለም አቀፍም የሆነ ሀዘኔታ ለማግኘት ይጠቀሙበታልም። ነገር ግን ሰውየው በጣም ትልቅ ሰው በእድሜ ብቻ ሳይሆን ለአሁን ስልጣን ላይ ላለው ስርዓት ከፍተኛ አስተዋጽኦ ያደረጉ እስላማዊ አብዮታዊ መሪ ናቸው። እንደ ወታደር በኢራቅ ኢራን ጦርነት ወቅት ተዋግተዋል። እንደ ፖለቲከኛ በጣም አደገኛ ከሆነ የግድያ ሙከራ አመልጠዋል። የአሁኑን የፌብሩዋሪ 28ቱን ማምለጥ ባይችሉም ለረጅም ጊዜም ኢራንን መርተዋል። የፖለቲካ መሪ ብቻ አይደሉም፣ ሰውየው መንፈሳዊ መሪም ናቸው። መንፈሳዊ መሪም ስለሆኑ ኢራናውያን በአብዛኛው በሳቸው ያምናሉ። የሳቸው ሞት ትልቅ ቁጭት ነው ያሳደረው በአብዛኛው ኢራናዊ ዘንድ።
10: በዚህ በሽኝት ዝግጅቱ፣ በቀብር ስነ ስርዓቱ በርካታ የዓለም ተወካዮች እንደሚገኙ ነው የተነገረው። በሌላ በኩል ግን አያሰጋም? ድገት ጥቃት ይከተል ይሆን?
11: ተስፋ የቆረጠ ሰው ማያደርገው የለም። መቼም ዩናይትድ ስቴትስ እና እስራኤል በዚህ ሰዓት በለቅሶ በሐዘን መሃል ጥቃት ከፈጸሙ አንደኛ የህሊናና የሞራል ግዴታ የሚባል ነገር በየሀገራቸው ህዝብ ዘንድ የሚያሳድርባቸው ጫና ይኖራል። ሁለተኛ ዓለም አቀፉ ማህበረሰብም ራሳቸው የገደሏቸው ናቸውና ዩናይትድ ስቴትስ እና እስራኤል የገደሏቸው ሰው ናቸውና የሚቀበሩት ወይም የሚሸኙት በዚህ ሰዓት ኢራንን በተለይ ደግሞ የሽኝትና የቀብር ስርዓቱ በሚካሄድበት አካባቢ ይደበድባሉ ተብሎ አይጠበቅም። ካደረጉት ግን ቅድም እንዳልኩት ያው ተስፋ መቁረጣቸውን በይፋ ለዓለም ያስመሰክራሉ ወይም ምናልባት እብደትም ሊሆን ይችላል።
10: የሚገርመው ደግሞ አስክሬኑ ወደ ኢራቅ ይሄዳል ተብሏል። እና ቀብሩ እዛ ነው የሚሆነው ማለት ነው?
11: አይደለም። በሺአ እምነት መሰረት እንዳልኩት ሰውየው የመንፈሳዊ መሪም ስለሆኑ ወይም ስለነበሩ በእነዚህ በሺአ ሀራጥቃ እምነት ቅዱስ ስፍራዎች አስከሬናቸው ይዘዋወራል። ቆም እዛው ኢራን ነው። ናጃፍና ካራባላ ኢራቅ ውስጥ ነው። እነዚህ አካባቢ ተዘዋውሮ ይሰገድበታል፣ ጸሎት ይደረግበታል። ከዛ በኋላ ነው እንግዲህ ማሻሃድ ውስጥ የሚቀበረው። በሚቀጥለው ሐሙስ ይቀበራል ተብሎ ነው የሚጠበቀው።
10: በቀብር ስነ ስርዓቱም ሆነ በዚህ በሽኝቱ ስርዓት ላይ ከ12 እስከ 20 ሚሊዮን ህዝብ እንደሚገኝ ነው የተነገረው። እና ከአገራት ባለስልጣናት ወደዚያ ይሄዱ የታወቀ ነገር አለ እስካሁን ድረስ?
11: የፓኪስታኑ ጠቅላይ ሚኒስትር ዛሬ እዛ ነበሩ ስንብቱ ስነስርዓት ላይ። የሌሎች ሀገራት ፕሬዚደንቶችም ጭምር የታጂኪስታን፣ የአርሜኒያ ጠቅላይ ሚኒስትር፣ የጆርጂያ ፕሬዚደንት እነዚህ ይገኛሉ። ከዚህ ውጭ ግን የታወቀ ነው። ውጭ ጉዳይ ሚኒስትሮቻቸውን ብዙ ሀገራት ይልካሉ ተብሎ ይጠበቃል። እንግዲህ ቴህራን ውስጥ ምን ያህል ጊዜ ሽኝቱ እንደሚካሄድ አይታወቅም። ከቴህራን ውጭ ባለው ላይ ግን በአብዛኛው መንፈሳዊ መሪዎች ወይም ሃይማኖታዊ መሪዎች ናቸው የሚገኙት።
10: እንደው ያም ሆነ ይህ እንደው በዚህ ቀብር ስነስርዓት ላይ አደጋ እንዳይፈጸም በኢራን በኩል ዝግጅት ተደርጓል ብለህ ታስባለህ?
11: ብዙ ጥንቃቄ ያደርጋሉ፣ ምናልባትም አማክረዋል። ቢያንስ ዩናይትድ ስቴትስን በተለያየ መንገድ ማለት በቀጥታ ባይገናኙም በተዘዋዋሪ በተለይ በፓኪስታን አማካኝነት አደራዳሪ ስለሆነች በዚህ ሰዓት ቴህራን አካባቢ አይደለም ሌላም አካባቢ ጥቃት እንዳይፈጸምና ይሄ ስርዓት እንዳይታጎል በተዘዋዋሪ መንገድ ይጠይቃሉ ተብሎ ነው የሚገመተው። በነገራችን ላይ ኻሚኔይ ሲገደሉ አንድ ኻሚኔይ ብቻ አይደለም የተገደሉት 11 የሚሆኑ የኢራን ከፍተኛ የጦር አዛዦች ተገድለዋል። የሳቸው የመጀመሪያስናች የምትባል ሴት ልጃቸው ተገድላለች። የሷ ልጅ ተገድሏል። ሴት አሁንም አንድ ወንዳማቻቸው ተገድሏል እና ሌላ አሁን ስልጣኑን ያዘው ልጃቸው ባለቤትም ተገድሏል። ባለቤታቸውም ቆስለው በኋላ ሞተዋል። ስለዚህ 20 ሚሊዮን የኢራን ህዝብ ቢያዝንና ቢቆጭ ብዙ አይደንቅም። ምናልባትም 93 ሚሊዮን ከሚገመተው የኢራን ህዝብ ይሄ በብሔራዊ ማንነቱ ላይ የተቃጣ ጥቃት ስለሆነ መሪዎቹን ብቻ አይደለም የመሪዎቹን ልጆች የልጅ ልጆች እና ሌሎች ከፍተኛ የጦር አዛዦችን ጭምር የገደለ ጥቃት ስለሆነ ለረጅም ጊዜ ለብቀላ ማሰቡ አይቀርም ተብሎ ነው የሚታሰበው።
10: ነጋሽ በጣም አመሰግናለሁ ሰኞ በመታቀርበው የማህደረ ዜና ዝግጅትህ እንደው ሌላ ጥንቅር ይዘህ እንደምትመጣ በዚህ ጉዳይ ላይ እናምናለን። ነጋሽ መሐመድ በድጋሚ አመሰግናለሁ።
11: እኔም አመሰግናለሁ።
0: እኔም ነጋሽንና ዜብን አመሰግናለሁ። በዚሁ ቃለ ምልልስ እንግዲህ የዛሬው የዜና መጽሔት ዝግጅታችን ያበቃል። ቀጣዩ ቅንብራችን በመጪሁድ የሚተላለፈውን እንወያይ ባጭሩ የሚያስተዋውቀን ነው። በኢትዮጵያ ፌዴራላዊ መንግስትና በህዝባዊ ወያኔ ሓርነት ትግራይ ህወሓት መካከል የሚደረገው ውዝግብና ቁርቁስ አሁንም እንደቀጠለ ነው። ህወሓት ባለፈው ሚያዝያ ወር በፕሪቶሪያ ስምምነት መሰረት የተሰየመውን የትግራይ ክልል ጊዜያዊ አስተዳደር ከተቆጣጠረ ወዲህ ከአዲስ አበባው መንግስት ጋር የነበረው ቂም እየተካረረ መምጣቱ እየተነገረ ነው። በቅርቡ ደግሞ ህወሓት የክልሉን ወጣቶች በግዳጅ ለወታደርነት እየመለመለ መሆኑ ሲዘገብ፣ አዲስ ያወጣው ደንብ ደግሞ ጦርነት ሊቀሰቅስ ይችላል ወደሚል ጭንቀት የክልሉን ህዝብ እያስገባ ነው። በፌዴራል መንግስት በኩልም ህወሓት ከኤርትራና ከሌሎች የሀገር ውስጥ ታጣቂዎች ጋር በመተባበር ኢትዮጵያ ውስጥ የተደረገውን ምርጫ ጭምር ለማወክና ሰላምን ለማደፍረስ እየተንቀሳቀሰ ነው የሚለው ወቀሳ በተደጋጋሚ ይሰማል። የኢትዮጵያ መንግስትንና ህወሓትን ጥቅምት 23 ቀን 2015 ዓ.ም በግጭት የማቆም ስምምነት ደቡብ አፍሪካ ፕሪቶሪያ ከተማ ላይ ያስማማው የአፍሪካ ህብረት የአደራዳሪዎች ቡድን መሪ የቀድሞ የናይጄሪያ ፕሬዚዳንት ኦሊሴጉን ኦባሳንጆ አዲስ የሰላም ጥረት መጀመራቸው ቢነገርም ተጨባጭ ውጤት ግን እስካሁን አልታየም። የኢትዮጵያ መንግስትና የህዝባዊ ወያኔ ሓርነት ትግራይ ህወሓት ጠብ ወዴት ያመራ ይሆን? መፍትሄውስ ምንድን ነው? የፊታችን እሁድ የሚደመጠው እንወያይ ርዕሰ ጉዳይ ነው። በውይይቱ ከተነሱ ሀሳቦች መካከል የሚከተሉት ይገኙበታል።
12: በትግራይ የሆነ ያለው ያው በጣም ከፍተኛ የፖለቲካ ቀውስ አለ። ይህም ወደ ወታደራዊ ግጭት ከፍሊል የሚችል ሁኔታን ያለው ህወሓት አስገዳጅ አፈሳ እያካሄደው ያለው በሁለት ምክንያት ነው። አንደኛው ከህዝቡ ከፍተኛ የቅቡልነት ችግር አጋጥሞታል። ህዝቡን ማንቀሳቀስና ማሰለፍ አልቻለም ነው። ሁለተኛው ደግሞ አሁን በትግራይ ላይ ያለው ኃይል በሻዕቢያ ቁጥጥር ስር ላይ ነው ያለው። ይህም ደግሞ ለሰላሙ ከሻዕቢያ ፍላጎቱ ውጪ እንደማይሄድ የሚያሳይ ነው።
13: ዋና ዋናዎቹ ነገሮች የምዕራብ ትግራይ የተፈናቃይ ጉዳይ አልተመለሰም። ከዛ ቀጥሎ ደግሞ የህወሓት እውቅና ሲሰረዝ ፕሪቶሪያ ላይ አውቅሃለሁ፣ ትደራደራለህ፣ ትፈርማለህ የተባለው ከዛ አዲስ አበባ ላይ አላቅም ሲባል ኦኬ፣ ውጥረቱ ከዛ ነው የሚጀምር ነው። ከዛ ቀጥሎ ያሉ ይበልጥ እየተካረሩ መምጣታቸውን ካልሆነ በስተቀር አሁን የተፈጠረ አይነት አይደለም። ስለዚህ ጦርነትም ሰላምም ያልሆነበት ሁኔታ ነው ያለው ማለት ነው። መፍትሄው ለእኔ የሚታየኝ አንድና አንድ ነው። ያው የጠረጴዛ ላይ ውይይት ነው። ከዛ ውጪ ቀውስ ነው የሚሆነው። ቀውሱ ለሁሉም ነው፣ ለሀገሪቱም። ስለዚህ የህወሓት እውቅና መመለስ አለበት። ከዛ በኋላ ወደ ጠረጴዛ በመምጣት የፕሪቶሪያው ውል ህይወት እንዲዘራና ያን መሰረት በማድረግ ችግሮቹን በጠረጴዛ ላይ መፍታት ብቻ ነው መፍትሄው ብዬ ነው የማስብ።
14: ትግራይ ህዝብ ማግኘት ያለበት መሰረታዊ አገልግሎቶች ማግኘት መቻል አለበት። ምክንያቱም ከአንድ የፖለቲካ ቡድን ወይም ግጭቱ በተገባ ቁጥር ህዝቡ መሰቃየት የለበትም። ህዝቡ ለምሳሌ ገንዘብ እያለው ከባንክ ማውጣት አይችልም። ለማንኛውም ኢትዮጵያዊ የህክምና አገልግሎት፣ ትምህርት ለምሳሌ ቲፒኤልኤፍ የሚፈጥረው ይሄ አሁን በቅርብ ጊዜ እያደረጉ ያለው አፈሳ አለ። በዚህ ምክንያት ተማሪዎች ትምህርት ቤት እንዳይሄዱ የቆሎ ተማሪዎች ጭምር የሚታፈሱበት በጣም አሳዛኝ የሆነ እንደዚሁም ደግሞ በተለይ ተፈናቃዮች ከ6 ዓመት በላይ በጣም አስቸጋሪ በሆነ በቂ ምግብ የሌለበት በበሽታ ምክንያት ብዙ ተፈናቃዮች ህይወታቸው ያለፈ
13: በኔ ይታ ወይም ብዙ ጊዜ እንደሚታሰበው ሶስተኛ አካላት የውጭ ሀገር መንግስታት ከውጭ ፖሊሲያቸው ማንጻር ካለም አቀፍ ህግ ማንጻር ያንደን ሀገር አማጺ እና የዛን ሀገር ፎርማል መንግስት መደበኛ መንግስት እኩል አርጎ አይ ስለዚህ ዝርዝር ጉዳይ ባያነሱም ይያሉ ያሉት ለኢትዮጵያ መንግስት እኩል ቢሄድ ማድረግ አለብኝ ማለት አትችልም ጦርነት መቀስቀስ አትችልም ውሉ የፕሪቶሪያ ውል ያጎደለው ነው ፌደራል መንግስት ነው ብለህ ስለወነጀልክ ብቻ ያንደውቅና አንሰጥም ስለዚህ ያው ከጀርባ እንግዲህ ድርድር ለማንዲካይት እየገፋፉ ይመስለኛል ግን ኦፊሻሊ የኩልነት ግምት አለ መስጠታቸው ነው የሚያሳየው ይሄ በተግባር ብዙ ለውጥ ላይመጣ ይችላል በዲፕሎማሲ ቋንቋ ግን ነው አገርን የሚወክልና አማጼ ቡድን እኩል አይደለም የሚል አይነት መልእክት ያስተላልፈ ነው የሚመስለኝ እኔ።
0: አዜብ ታደሰ አራት ተወያዮችን ይዛ የመረጠችው ውይይት በመጭሁድ ካለም ዜና ቀጥሎ ይቀርባል እንድትከታተሉ ከወዲሁ እንጋብዛለን። አድማጮች የምትከታተሉት ከዶች ቬለ የሚተላለፍላችሁ ስርጭታችን እንደቀጠለ ነው። ወደ ሳምንታዊው የወጣቶች ዓለም ዝግጅት ከመላፋችን በፊት ከዚህ ሙዚቃ ጋር አብረንም ቆይ።

0: ይህ ዶች ቬለ DW ነው። ቀጣዩ የወጣቶች ዓለም ዝግጅታችን ነው። የዛሬው የወጣቶች ዓለም ዝግጅት እንግዶች የሰርከስ ደሴ መስራችና ሰልጣኝ እንዲሁም በአሁኑ ሰዓት ቱርክ በሚገኙ የተለያዩ ሪዞርቶች እየተዘዋወሩ ትርኢት የሚያቀርቡ ሁለት የሰርከስ ደሴ አርቲስቶች ናቸው። ያዘጋጀችው ልደት አበበናት በድጋሚ ከሚቀርበው ከዚህ ዝግጅት ጋር አብረንም ቆይ።
1: የወጣቶች ዓለም
2: ከትውልድ ትውልድ እየተሸጋገሩ የሰርከስ ትርኢቶች ባለም ዙሪያ ያሉ ተመልካቾችን ሲያስደምሙ ቆይቷል። የትርኢቱ አይነቶችም ዘርፈ ብዙ ናቸው። አንዳንዶች ትርኢቶቻቸውን ከሀገር ውጪ በሚካሄዱ የቴሌቪዥን ዝግጅት ውድድሮች ላይ በማቅረብ ዓለም አቀፍ ትኩረትን ስበዋል። ሌሎች በተለያዩ አካላት እየተጋበዙ ስራዎቻቸውን በውጭ ሀገራት ያሳያሉ። ለመሆኑ ከመጋረጃው ጀርባ ምን ያህል ልፋትና ጥረት ይጠይቃል? የሰርከስ ደሴ መስራችና ሁለት የሰርከሱ አርቲስቶችን ተሞክሮ ጠይቀናል። አንተነህ ጌታቸው የሰርከስ ደሴ መስራችና ዳይሬክተር እንዲሁም የአማራ ክልል ሰርከስ ማህበር ስራ አስኪያጅ ነው። አንተ ብዬ እንድጠራው ፈቅዶልኛል። ስለ ሰርከስ ደሴ አመሰራረት ሲገልጽልን ታሪኩን በሁለት ከፍሎ ነው።
3: አንደኛው ታሪክ 89 ዓመተ ምህረት እስከ 2000 ዓመተ ምህረት የነበረው ታሪክ ነው። በዚያ በኋላ ለ11 ዓመታት ተቋርጦ ነበር። ለ11 ዓመት ከተቋረጠ በኋላ 2011 መጨረሻ ላይ ነው እንደ አዲስ አሁን ያለው ሰርከስ ቡድን የተመሰረተው።
2: የ18 ዓመቷ መቅደስ አድማሱና የ19 ዓመቷ ቲዮቢስታ መስፍን ሰርከስ ደሴ እንደ አዲስ ከተቋቋመ በኋላ ቡድኑን የተቀላቀሉ አርቲስቶች ናቸው። መቅደስ ያኔ 11 ዓመቷ ነበር።
4: በፊት በቲቪ ምናምን ላይ ነበርና ሰርከስ ውስጥ ተጀመረ ሲባል ለሰርከሱ በጣም ፍቅር ነበረኝ እና ወዲያውኑ ነው ሰርከስ እንደተከፈተ የገባሁት እና ቤት አይቻል ምናምን ተብዬ ነበረ። ማታ ምሽትን ስለምንወጣው ምናምን ከዛ ከጊዜ በኋላ እያሳመንኳቸው ምናምን እሺ ተውል። ከዛ እነሱም ሰፖርት ማድረግ ጀመሩኝ። እኔም ደግሞ ቀጣሪ ላይ ህልብ የሰራሁበት ተለውጡ።
2: ቲዮቢስታም በተመሳሳይ ጊዜ ነው ሰርከስ ደሴን የተቀላቀልኩት ትላለች። እሷም ገና በልጅነቷ ነው ለሙያው ፍቅር ያደረባት።
4: የቲቪ ፕሮግራሞች ምናምን አይ ነበር እና የሆነ አጋጣሚ ላይ ሰርከስ ደብረ ብርሃኖች አደኛ ትምህርት ቤት መጥተው ሰሩ ያስተዋወቁ ነበር ስለ ሰርከስ ምናምን የዞሩ። ከዛ በዛ አጋጣሚ ደግሞ ሰርከስ ደሴ ተከፈተ ማለት ነው። ከዛ ያንን ስናይ መጀመሪያ ለመግባቱ የተሰቡት አልፈቀድልኝ ነበር። ከዛ ጓደኞች ምናምን ሲያዩ ለመቅደስን ያው አንድ አካባቢ ስለሆነ እንድገባ ፈቀዱልኝ ማለት ነው። ከዛ በዛ አጋጣሚ የገባሁት።
2: እንደው እዛ ከገባሽ በኋላ ሰርከሱን እንዴት አገኘሽው? ምንድን ነው የምትወጂው ነገር?
4: ያው ሰርከሱን መጀመሪያ የምንቆጥረው ልክ ጊዜ ለማሳለፍ ያለ አይደለ? እረፍት ምናምን ልክ እንደዛ ነበር። 4-5 ዓመት እንደዛ ስንሰራ ማለት። ከዛ በኋላ ልክ የቡድን ስራ ይሄ ኮንሶርሽን ምናምን ስንጀምር በቃ ልክ በደምብ ስራችን ብለን ይዘን ታርተን ነው ያው በዛ ስራ ነው አሁን ደረሰ ወደዚህ ይመጣል።
2: መቅደስ እና ቲዮቢስታ በአሁኑ ሰዓት ቱርክ ውስጥ ይገኛሉ። በጠቅላላ 4 አርቲስቶች ቱርክ ያሉ ሲሆን ወደዛ ከሄዱ 2 ወር ሆኗቸዋል።
4: አሁን ለ6 ወር የመጣ ነው ለሾ ነው እና በቀን 2 ሾዎች አለን። ሁልጊዜ ማታ ማታ እየወጣን በየሆቴሎች እየዞሩ ሾ እናቀርባለን። ባቀረብነው ልክ ደግሞ ብር ይከፈለናል ማለት ነው።
2: እንግዲህ 18 ዓመትሽ ነው። ይሄ ከትምህርትሽ ጋር አልተጋጨብሽም?
4: ያማ ተገሽቶብኛል፣ ግን ቃላቴ ለመቀየር ስለሆነ የሰራሁት እስካሁን ለፍቻለሁ እና ለቋርጥ ሰርከሱን አልተውም በሚል
2: ትላለች መቅደስ። የ10ኛ ክፍል ተማሪ ናት። ያለፉትን 7 ዓመታት ከእሁድ በስተቀር እሷም ሆነች ሌሎቹ የሰርከሱ አባላት ከቀኑ 10 ሰዓት አንስቶ እስከ ምሽቱ 1 ሰዓት ድረስ በየቀኑ ይለማመዳሉ። ልፋታቸው ቢያንስ በአሁኑ ሰዓት ቱርክ ለሚገኙት የሰርከስ አርቲስቶች ፍሬ ያፈራ ይመስላል። በአሰልጣኛችን ልፋት ነው ወደዚህ ልንመጣ የቻል ነው የሚሉት ወጣቶች የውጭ ሀገር ተመልካቾችን አቀባበል እንዴት አግኝተውት ይሆን? ምንም እንኳን ያሉት ቱርክ ሀገር ቢሆንም በየዕለቱ የሚዘዋወሩበት ሪዞርቶች በመቶዎች የሚቆጠሩ ዓለም አቀፍ እንግዶች ለበርካታ ቀናት ለረፍት የሚሄዱበት ቦታ ነው። ቲዮቢስታ የሰው ደስታ ለእነሱም እርካታ እንደሚሰጥ ትናገራለች።
4: የሆነ እንዴት ለንችለና ምን ነገር ስለሚፈጥር የሆነ በአቅራሞት ምናምን የሚያዩት ሰው አቀባበሉ ያው በጣም ደስ የሚለው።
2: እዛም ትሰለጥናላችሁ ወይስ በቃ እዛ ኢትዮጵያ ሰልጥናችሁ ሄዳችሁትን ነው እዛ የምታሳዩት?
4: አይ ስልጠና ምናምን የነበረው ኢትዮጵያ ላይ ነው። እዚህ የመጣን ስለሾው ነው። ግን እዚህ አሁን ያለንበት አካባቢ ላይ ትሬኒንግ ቦታ አለን። እዛ እንሰራለን። ጠዋት ጠዋት ከሳችን ሆነ ያለው ሾው ስራችንን ለማሳደግ ማለት ነው ጣጣችን የሚሰራው።
2: የሰርከስ ደሴ መስራች አንተነህ ጌታቸው በ1989 ለመጀመሪያ ጊዜ ሰርከስ ደሴን ሲመሰርት አሰልጣኝ ብቻ ሳይሆን እንደ አርቲስትም ይሰራ ነበር። ሰርከስ ኢትዮጵያ ትልቁ አሪያቸው ነበር።
3: ሰርከስ ደሴ ያኔ ሲመሰረት ኢትዮጵያ ላይ ሰርከስ በደንብ ሻይል እያደረገ የነበረበት ዘመን ነበረ። በተለይ 88-89 አካባቢ ላይ እኛ አካባቢ በቅርበት የህፃናት ማሳደጊያ ነበረ። እዛ ጋር አንድ ሰርከስ ቡድን ነበረ። ከደሴ ወደ 42 ኪሎ ሜትር ወጣ ይላል። ያኔ ሰርከስ በኢትዮጵያ የሚባላል ትልቅ ሰርከስ ቡድን ነበር። ኢትዮጵያ ላይ ሰርከስ የጀመረ እነሱም አንድ ወቅት ላይ መጥተው ደሴ ላይ ትርኢት ሰሩ። ከዚያ በኋላ እኛ ድሮ ያው እኔ ተወልጄ ያደግኩት ፎቶ ስቱዲዮን አካባቢ ነው እና ብዙ ጊዜ የመገልበጥ ስራዎችን ይሰራ ነበር። አክሮባቶችን ይሰራ ስለነበረ ዋይናት ለምን አንጀምረውም ሰርከስ የሚል ሀሳብ ያዝን። አለማየሁ የሚባል ልጅ ከአዲስ አበባ መጣ። እሱ እንደዚህ ጂምናስቲክ ይሰራ የነበረ ልጅ ነው። እንደዚህ ሆነ በጋራ ሆነ ጀመር ነው። ያው ያኔ ብዙ እውቀት አልነበረኝም። ጃሪ ግን መመላለስ እድል ነበረኝ። ጃሪ ህጻናት ማሳደጊያ እየተመላለስኩ አርብ ሄዳለሁ። አርብን፣ ቅዳሜን፣ እሁድን እዛው ማሳደጊያ ውስጥ ያለው ሰርከስ ትምህርት ቤት ጋር ይሰራሉ። ከዚያ ተመልሼ ከሰኞ እስከ አርብ ያለው ደግሞ ደሴ ላይ ይሰራሉ። እዚህ እያደረግን ነው ሰርከስ የተመሰረተው።
2: ሰርከስ ኢትዮጵያ ለእነሱ ስልጠና በመስጠትም ሆነ የሰርከስ ቁሳቁስ በማቅረብ ትልቅ አስተዋጽኦ አድርጎልናል ይላል አንተነህ። ታዲያ ሰርከስ ደሴ እንዲህ ጥሩ ጅማሮ ከነበረው ለምን ለ11 ዓመታት ያህል ተቋረጠ?
3: የነበረው ወቅታዊ ሁኔታ ደሴ ከተማ ላይ በዛን ዘመን የነበረው የኪነ ጥበባት እንቅስቃሴ አንድ ላይ ነበር የከሰመው። አንድ ላይ ማለት ያኔ ብዙ ድጋፎች አልነበሩም። የኛ ትልቁ ጠላይ ነበረው። ሰርከስ ኢትዮጵያ ፌል ካደረገ በኋላ የእኛም ቡድን እዚህ ከተማው ላይ የነበረው ነገር አስቻይ ሁኔታ አልነበረም ስራ መስራት የምንችልበት።
2: ይሁንና ሰርከስ ደሴ አቅሙን አጠናክሮ እንደ አዲስ መመለስ ችሏል። በርካታ የሰርከስ አሰልጣኞችና የሰርከስ ቡድን ከጎኑ እንደሆኑ አንተነህ ስም እየጠራ ያመሰግናል። በአጠቃላይ በአሁኑ ሰዓት ሰርከስ ደሴ 75 አርቲስቶች አሉትም ይላል።
3: እኛ ሰርከስ ደሴ ላይ ሰርከስ ትምህርት ቤታችን ላይ ልጆች የምንቀበለው እድሜያቸው ከ10 ዓመት ጀምሮ ወደ ላይ ያሉ ሁለቱንም ጾታ ወንድም ሴትም እንቀበላለን። ልጆቹ ግን ወደ ሰርከስ ትምህርት ቤት ሲመጡ የመጀመሪያ እንደ ፕሮሲጀር ያስቀመጠው ምንድን ነው? አንደኛ የልጆቹ ኢንተረስት ነው። ሰርከስን ለመስራት ፍላጎቱ ይፈልጋል። ሁለተኛ እናት ወይ አባት፣ እህት፣ ወንድም፣ አጎት ምናምን አይቻልም። እናት ወይ አባት ልጆቹን ይዞ መቶ ማስመዝገብ ይጠበቅበታል። እኛ ጋር ሲመጡ ልጆቹ ስንት ሰዓት ትሬኒንግ ይገባሉ፣ ስንት ሰዓት ይወጣሉ፣ ምን ይሰራሉ፣ እነማን ጋ ነው የሚሰሩት፣ የት ቦታ ይሰራሉ የሚለውን ቤተሰብ በትክክል ባይኑ እንዲ እናደርጋለን። ተዘጋጅ ትልቅ አዳራሽ አለን። መንግስት የፈቀደልን መስራት ማዕከል አለ። እዛ ነው የምንሰራው። የግድ ወላጅ ቤተሰብ ወይም ደግሞ አሳዳጊ እንዲመጣ እናደርግና ልጆቹን እንቀበላለን። ልጆቹን ስንቀበል ያለምንም ክፍያ በነጻ ነው ልጆቹን የምናሰለጥነው። ምክንያቱም ትውልድ ማዳን ላይ ነው የምንሰራው።
2: የሰርከስ አርቲስቶቹ መቅደስና ቴዎቢስ ተወላጆች የልጆቻቸውን ፍላጎት ባያሟሉ ኖሮ ዛሬ ወጣቶቹ ይህንን እድል አያገኙም ነበር። ከኢትዮጵያ ውጪ ችሎታቸውን ሲያሳዩ የመጀመሪያ ጊዜያቸው ነው። ለዚህ የበቃሁት ስራዬ ብዬ ቀን በቀን በመስራቴ ነው የምትለው መቅደስ ሌሎችም እንዲጠነክሩ ታበረታታለች።
4: ሲጀመር ሰርከስ ለሁሉም ሀገራት ይጠቅማልና ብዙዎች ሰርከስ ቢሰሩ ብዬ ይመክራሉ።
2: ወደፊት ምን ማድረግ ነው የምትፈልጊው?
4: በቃ አሁን በያዝኩት ስራ ትልቅ ዓለም ዙሪ ሀገር ማስተላለፍ።
2: ቲዮቢስታን ብትሆን በዚህ ልትገፋበት ትፈልጋለች። ከቤታቸው እሷ ብቻ አልነበረችም ለሰርከስ ፍቅሩ የነበራት።
4: እኔ እናቴ ነበር የገባ ነው፣ ግን ቤተሰቦች ስላልፈቀዱላት ለእሷ ያው እኔ ከእሷ አንስ ስለነበር ከዛ ኔኝ አሁን ሰራ ከቤተሰቡ ይቻል።
2: እንግዲህ ጊዜ ቢወስድም ያው ቤተሰቦችን ማሳመን ችለሻል። እና ለሌሎች ወጣቶች እንደዚህ ቤተሰቦቻቸው ምናልባት መጀመሪያ ላይ አይሆንም ለሚሏቸው ምን ትመክሪያለሽ? ለወላጅም ሆነ ለወጣቶች
4: ቤተሰቦችም ያው ለልጆቻቸው እንዲፈቅዱ፣ ልጆች ደግሞ በደንብ ሰርተው ማለት የሰርከሱን ጥቅም ምናምን እንዲያሳዩ ነው። ቤተሰቦች መጀመሪያ ጊዜ ማለት ጥቅሙ ምን እንደሆነ ምናምን ስለማይረዱ ሰርከስ ምናምን እንደሆነ እስከሚገባቸው ድረስ ተስፋ በመቁረጥ እንዲሰሩ ነው።
2: የሰርከስ ደሴ ዳይሬክተር አንተነህ ጌታቸው እንደገለጸልን ብዙውን ጊዜ ወላጆች የማይፈቅዱበት ምክንያት የስልጠናው ሰዓት አመቺ ባለመሆኑ ነው።
3: የትምህርት ሰዓታቸውን በማይነካ ሰዓት ነው ሰርከስ ትሬኒንግ እያደረጉት ልጆቹ ማለት ነው። ቀኑ 10 ሰዓት ሊጀምርና ማታ 1:30 አካባቢ እንጨርሳለን። ያ ማለት አብዛኛው ተማሪ ከትምህርት ነጻ የሚሆንበት ሰዓት ስለሆነ ማለት ነው። ግን ወደ ቤታቸው ሲመለሱ በጣም መሽቶ ስለሚመለሱ አስቸጋሪ ነው። ያንን ቋሚ አዳራሽ ሰርከስ የራሱ የሆነ አዳራሽ ብናገኝ የጠዋት ተማሪ ከርሊ 8 ሰዓት ገብቶ እስከ 11 ሰዓት ጠርቶ የሚወጣበት፣ ከተአስተማሪ ስምንት አገልግሎት አርሊ ሊወጣበትን ነገር መስጠር እንችላለን ብያስባለሁ። ጥሩሽን እንደ ከተማ አስተዳደሩ ቫልዩ ይሸጣው ብያስባለሁ።
2: እስካሁን ድረስ ሰርከስ ደሴ ምን አሳካ ምን ደረጃ ላይ ይገኛል ትላለህ?
3: ሰርከስ ደሴ ገና እንት ላይ ነው ጉዞ ላይ ነው። ይሄንን አሳካን ምን ነው ነገር ጉዞ አይደለም እንደ ጅማሮ ወደ ኢንተርናሽናል ማርኬት መግባታችን አንድ ትልቅ ፕሮግረስ ነው። ግን እዚህ ላይ ብትቆም ማለት አራት ልጆች ላይ ብትቆም ከፍተኛ ቁጥር ያላቸው ልጆች አምርተን ወደ ኢንተርናሽናል ማርኬት እናስገባለን፣ ትንሽ ሚሊዮነሮች እንፈጥራለን ብዬ አስባለሁ ከእግዚአብሔር ጋር።
2: ምናልባት ብታብራራልኝ እነሱ ልጆች አራቱ ልጆች እንዴት እድሉ ሊያገኙ ቻሉ?
3: በምርጫ ሳይሆን ሰርከስ ብዙ ጊዜ ይሄ ኢንተርናሽናል ስቴጅ የሚወጣው ካምፓኒዎች ፍላጎት ነው። ፍላጎት ላይ የተመሰረተ ነው። የልጆች የስራ ብቃት ብቻ ሳይሆን የሚፈልጋቸው ካምፓኒ የሚፈልገው አክቲቪቲ ይኖራል፣ ወይም ደግሞ የሚፈልገው ዲሲፕሊን ይኖራል። ያንን ዲሲፕሊን እንደ አጋጣሚ እኛ ልጆች በተሻለ መንገድ እየሰሩት ነበረ። ካምፓኒው እሱን መረጣቸው፣ እነሱ ሄደዋል።
2: ያው ውጭ ሀገር ድረስ የተላኩ ልጆች አሉ። እስካሁን ከአገር ቤት ውጭ የት አካባቢ ትርኢት አሳይታችኋል?
3: ሁለት ቦታ ሄደናል። አንዱ ትርኢት ሳይሆን አንደኛው ስልጠና ነው። ቻይና ውጫው አክሮባቲክ ስኩል የሚባለው የኢንተርናሽናል አክሮባቲክ ስኩል ላይ አንድ አርቲስት ልከን ስልጠና እንድትወስድ አድርገናል። የሁለት ወር ነው። እሱም እንደ ናሽናል እንደ የኢትዮጵያ ሰርከስ ጥምረት የመጣብል ነበረ። እሱን ድል ለአማራ ክልል እኛ ለደሴ ከተማ ተገኝቶ ልጅቱን ልከን እዛ እንድትሰለጥን አድርገናል።
2: በዓለም አቀፍ ደረጃ ይበልጥ ተወዳዳሪ ለመሆን ግን አንዳንድ ክፍተቶች እንዳሉ አንተነህ ጌታቸው ሳይገልጽ አላለፈም። ከነዚህም አንዱ ቁሳቁስ ነው። አብዛኛው ቁሳቁስ ኢትዮጵያ ውስጥ አለመገኘቱ ነው ትልቁ ፈተና ይላል። የተቀረውን አሰልጣኞችም ሆኑ እንደ መቅደስና ቲዮቢስት ያሉ የሰርከስ አርቲስቶች ጠንክሮ ለመስራት ፈቃደኛ ናቸው። በሰርከስ ደሴ ላይ ያተኮረው የወጣቶች ዓለም ዝግጅት የእስካሁኑ ነበር። ለዝግጅቱ ልደት አበበ ነኝ። መልካም ሳምንት።
0: ይህ ዶች ቨለ ዲደብሊው ነው። አሁን እነሆ አርስተ ዜናው። በደቡብ ኢትዮጵያ ህዝቦች ክልል ዘይሴ ወረዳ የመንግስት ታጣቂዎች በከፈቱት ጥቃት 10 ሰዎች መገደላቸውን የኢትዮጵያ የሰብአዊ መብቶች ጉባኤ ኢሰመጉ አስታወቀ። ኢሰመጉ በዘይሴ ወረዳ ይፈጸማል ያለው የሰዎች ግድያና የሰብአዊ መብት ጥሰት እንዲከታ ከዚህ ቀደም ቢያሳስብም ሰሚ አላገኘም። የቀድሞ የኢራን ላዕላይ መሪ የአያቶላ አሊ ሀሚኒ አስከሬን የሽኝት ስነ ስርዓት ዛሬ ቴህራን ውስጥ ተጀመረ። ዩናይትድ ስቴትስ እና እስራኤል ኢራን ላይ ጦርነት በከፈቱበት ዕለት ባለፈው የካቲት ማብቂያ የተገደሉት ሀሚኒ ኢራንን ለ37 ዓመት መርተዋል። 86 ዓመታቸው ነበረ። ሐሙስ ይቀበራሉ። የጀርመን የእግር ኳስ ብሔራዊ ቡድን አሰልጣኝ ዩሊያን ናግልስማን በከፍተኛ ግፊት ስልጣኑን ለቀቀ። የጀርመን ቡድን ከዘንድሮ የዓለም እግር ኳስ ግጥሚያ ከተሰናበተ ወዲህ ናግልስማን ከፍተኛ ወቀሳና ትችት ሲሰነዘርበት ነበረ። የቀድሞው የሊቨርፑል ቡድን አሰልጣኝ ዩርገን ክሎፕ ናግልስማንን እንደሚተካ እየተነገረ ነው። አርስተ ዜናውን ነበር ያሰማዋቸው። አድማጮች፣ ጠቅላላው ስርጭታችን እንግዲህ እያበቃ ነው። ነገ በተመሳሳይ ሰዓት በሌሎች ዝግጅቶች እስከምንገናኝ ደህና ቆዩን፣ ደህና አደሩ።